0: እንግዳ ማሻአላህ ክርንቱ ክርማን ዲያክረንታ በደም ወሎ ነው ማ ፓራስክራም ዶኒ ንዱክላብ ያከረኑን ዳራሰን ክላሜታ ፊስኩስ ኩኑ ዳውዋ ፊላንስ ኤፍ ሚላን ባማሳቲ ጃያ መሐመድ ካምስልማ አባብላ ማጅም ዲሃውረድ ላን ፓራስክራም ዲሮኮሬት አገትከየን ለክቱ አለን አምዶኒ አንዲያ ፋቶላን ክረንሴን ማዲሮ አስክራተነ ሴት ምንና ነንዲ ወያንዶ በቶ ንዶሮ ግሩኖ አዞሌ ስፍር እስኩ ፈልዲዮ ላር ፈል እስኩ ፈልዲዮ አራክ ስፍር አውስፍር ላር ስፍር ፈል ኡዲዮ እንዲ ስፍር ላር አራክ ዲዮ ድላን እንዲ የረኑ ፍረስክርም ድሮጋዊን ሳጋቢያ ኮሮምቤ ኮሌና ነንዲሮ ተነስመሮ ጅሪሮ ብኔድ ስልምጃዬ ማናድ ተሞቱ ክማንዜ ማዝና ዳጂ ጋቢያ ረኑ አንዲሮ ፍረስክርም ድላን ተሞዊን ኩሩ ኮሮምቤ ተነሶ አምዶኒ ፋቶላንዳ ዳና ማድሮ ሼሊኖ ካውድሮ ኩላስኖ ከካምቤ አትልንጎ ሻንንግሪ ኮንግሚያ ስቴምባ ከካይ ከካሽማት አተመገና ሎክቱአላን አክሩንቱ እንዴ ፋቶይ አንዴሮ ጃው ዳ ሰንዲዬ ዶርዛ ሀዘይኖ እጅ ሎክቱ ባናባሮ ባማሳቲ ጃይሮ ኮይን ባማሳቲ ጃይ
1: ነኸነ ባቡኑ
0: እንዳንጄን
1: ዳውሮ ክን ኡሚሼ ወዴ ኸርንጌ
0: ፈረማ ክንጉም ያደ ሼ አዩ ከማንዘ ድማናዳ አው ዜሮ ፍላታይ ቺምፕላ ጉልቲያ አይሮ ጉልቲን ነው
1: ዜሮ ፍላታይ
0: ቺምፕላውን
1: ዜሮ ፍላታይ ቺንፍላ
0: ዜሮ ፍላታይ ቺምፕላ አለ አው ላምቤሻ ገይም ጉልቲን ነው አያው ሽማዶ
1: ወይ ነው ጋር እንገትከም አጉልቲን
0: እንገትከም አጉልቲን እንገትከም ገይና አለ
1: እንገትከም ገይኮ
0: እንገትከም ገይ
1: ታይሽን ፍላ
0: ማመድ ካምሰሉ
2: አው
0: ፍላ ማሮአቸው
2: ኡሉቲቲመላን ዘይሮ ፍላ ታይሽም ፈላ
0: ቺምፕላ ነው ሻር ማለት ቺምፕላ ገይ ቺምፕላ ነው
1: ሽሮ ሀጁ ሽሮ ሀይናሪ ትሬ ማዲ ተማሶ
0: ባግሬ ማ ኩላቶ ወደ ዳይጋም ኮሮም ዛሙ ሚን አው ክርቱ ፓቶላ ደሶናሮ ኮሉየን አማጃ ወንዝ ቺና ማዲ ምቤንጎ ያገናታ
1: እንግራዳይ
0: ሚሽ ዛፍቲ ማሬ ክርቱ ፋቶ ተማና ለክቷላ ናንዲ አጋዩ ነው ኮሮ አሪ ሽማ ዜሮ ፍላታ ቺም ፍላታ ቺም ፍላድ ጉልቲያ አውምቤ ሻሽላን ገይን ቦቲን ነው አያ ሽማ ድዮን ዳጂ በመሐመድ ካምስልም
2: ሽሆርም ኮን ማወደው ከን ኡሚድ
0: ከን ዲዮሜ
2: ይሄ ቻክን ይሄ
0: ከን ዲዮሜ ፈርኛ ቆይ ሽዳኝ አሁን ዲምቤ ይሆነ ተማሮ ዛኔ ታዳጅም ባኑ አያ አያ አሁን
2: ካማ ሁራ
0: ተወደ አልማ ወጫ ወሮሽ ወዘቱ
1: አሬ
0: መሐመድ ካምስልም ዘአብሰና ካሚሎ አዋን ዲምቤ ዛኔ ዛ ተማሮ ዳጅም አሺ አይሮ ካማ ፍራ ዛኔ ዳጅም ባይ አባ ብለው አቺ ቺሙ ሙሽዳኝ ሽጋውን ዋን ዲያ ክሪና ዋዛን ዛጅም ባድ ማጀሩ
1: አዳጅም ባ
2: አዳ ዘይንም ቅጅ ዘይን ዛሱል ያ አዲ ሞዝና ቶዲ ሞዝና ካሙዲ አረድማ
0: አይሮሌ
2: አሁን ዛ ዘይድ ከረ አላባራስ ከኝ ቢያ ቆንጋር ቢያ ኩሉማ እንገ ማግማጀ
0: ማ ዘይቲ ዘይቲ ዘይቲ ሚውጉሌ ዳጅሽ
3: ንገም ዱሶ ሻዋ ኢንሶድማ ዘይን ቦዝ አዳ
2: ያው
0: ዮ አርካሙዳ ዳፍሩሮ
2: ሁርድማ ያ አዳ
1: ማይርማ
0: ዳሶ
2: አሁን ሚያ ይቆ ባዳሶ
0: ትማ ዳጅም ባ
1: አጋ ሚሰሎ አደመና ከለንግሚያ ከማር ሙኮን ስሮ ሰማሶ አውላይ ኮሪሽሮ ሀላ አምራታ ሽንዚያሮ ራካሰኪን ወይኩንጋር ሞጅም ባያ
0: ማለት ዳጅም ባድ
1: ዳጅም ባዴ
0: ዳጅም ባድ
1: ዳጅም ባድ
0: ዳጅም ባድ
1: ከዘንግና
0: ዮ ባባዛ ከዘንግና
1: ከዘንግና ከማ ከማ ፉራ ዳጅም ባ
0: ዳጅም ባድ
1: ባ ዳጅም ባ
0: ዛይድ ቢዮጉሌ
1: ዳጅም ባሬ አወሩ
2: ከማ ካነሪ ዳው
0: ናል ማንም ዳዘናና ዳጅ
2: ባቡኑ ካነሪ አው ማናጃ አወዱ ኩላትን ቢዮጉሌ ማ ክራው ከማ ፌሮ አድ ይም ተምበና ከረንዝ ሰብት በድን ሚያ ይም ለርሳንዛ አው ላይኛ ሞጅን ሳናድ ከማ ያሰራ ሚበዲ ነው ሪዶ
0: አሞጅ ማ
2: አለ ይም ላና አውላ ከተን ባጉ ዘና ነው
1: አሞጅ
0: ገላባቻላ ከረንት ፈረስ ክላብ ዱክላቤ እንዳላ ተክላሚ ታፊስ ወስኩን ዳውዋ ካሚሎ ባቢ ካምስል ነዛፍሰና አባ ብላ ወቆርካኑ
3: ነይ ክነራ ከሚ
0: ክነራ ከሚ ማና ዳተ ሞቱ ኦኖ ሶዲ ግዲያላ ነቲኪያኑ
3: ያ ፈተና ኮዱ ሶሉይ
0: አድማ ማናዶ ኮዱ ፈተን ታዳገና ጅኖ ነው ሽዲ
3: አይሮ
0: ጉልቲን ክምቦላ ጉልቲን ሽዲ አድግ ይዲያ ጉልዘ so the gidiyan nat so di gidiyan nat kiya kozu futen tara gina jin korozelin di ono kam de mana da tamo ziya qur'an dero ayro gultinno daji ben zese du ono amma ni da ay gulu
2: kumballo no
0: kumballo ono amma gulu ba de amma da ga gulu dawo amma ma sa ti jai
1: so sunatiya
0: so di gidiyan sunatiya kozu futen tara gina jin
1: ari ba kan gallu ma
0: kan gallu ma
1: yin tambiya ko zu gina su kuri
0: ah ti ajire ah kamsulu
1: kamsulu da kamsulu
2: amma mara ruma ya bula
0: sai na ruma bula kan kwalle
1: na kwaye na
0: shi nuwa wono nuwa wono
1: nuwa wono
0: ada ada jawro cinaw
1: je
2: nuwa kawai
0: ma ah kamu fero misal cina ade fero ade ku tambiya na ko zu lezu
2: yo
1: ganga tinde
2: ganga
0: ya ah da
2: uno eso ganga eso ada andire ya andire ya uno yana
0: ah ma shi ma da manyan
2: ni kurci dai dai wanzu bumba ada a wanzu
0: gilabiya ta mangana koro da zaftina yi da yi kuro an patero kwa waltien ta mangana lockdown dai we are sendi kurto so droyen sendi da urta program dro tamu lockdown na baro program doni duk lawero